0: እንደምን አምሽታችኋል አድማጮቻችን። ለሰኞ ምሽት ያላችሁን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን በትግራይ ክልል ወቅታዊ ጉዳይ ላይ የባለሙያዎች ሐሳብ።
1: በእምነት ጦርነቱ ተጀምሯል፣ ያው የተኩስ ይጀምራል ሚለው ነው እንጂ የጦርነቱ ተጀምሯል ኦሬዲ በኔ ሳቤ።
0: ፕሬዝዳንት ኢሳያስ አፈወርቂ ስለ ትራምፕና ስለ ኢትዮጵያ ምን አሉ? ስለ ጽምዶም ያሉት ነገር አለ።
2: የኤርትራ ህዝብ ማቀው ተነስቶልናል ምናምን ብሎ ድግስ ላይ እንዳትገቡ፣ ገና ጉዳዩ ኦፊሻሊ ምንም የተባለ ነገር የለም። ይህን ለማሳሰብ ነበር የተናገሩት ሊባል ይችላል።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። ቀድሞውንም ፈተናዎች የነበሩበትን የፕሪቶሪያ ስምምነት ይበልጥ አደጋ ውስጥ የከተተው የህወሓት እርምጃ 3 ሳምንት ገደማ ቢሆነውም እስካሁን ከፌደራል መንግስት በኩል በይፋ የተሰጠ አስተያየት የለም። ዶክተር ደብረጽዮን ሚያዝያ 30 2018 ዓ.ም ካቢኔያቸውን ለመጀመሪያ ጊዜ በሰበሰቡበት ወቅት የጊዜያዊ አስተዳደሩ ስልጣን በጉልበት እየተያዘ እንደሆነ የገለጹት ሌተናንት ጄኔራል ታደሰ ወረደ ከዚያ ዕለት በኋላ ድምጻቸው አልተሰማም። ስልጣኑን የተቆጣጠረው የህወሓት ሊቀመንበር ያዋቀሩት ካቢኔ በአንጻሩ ክልላዊ ውሳኔዎችን እያሳለፈ ቀጥሏል። በትግራይ ክልል ጉዳይ ቀጥሎ ምን ይሆናል የሚለው እስካሁን በውል አልለየም። ሁኔታው ባለበት ይቀጥላል ወይስ ፌደራል መንግስት እርምጃ ይወስዳል? ስልጣን የተቆጣጠረው ህወሓት ወደ ወታደራዊ እርምጃ ይገባ ይሆን ወይስ ሁለቱ አካላት አንዳች ስምምነት ላይ ይደርሳሉ? እነዚህን አራት ቢሆኖች በተመለከተ ቢቢሲ ሁለት ባለሙያዎችን አነጋግሯል። የህገ መንግስትና የፖለቲካ ምሁሩ ዶክተር አደም ካሴ አሁን በትግራይ ያለው ሰላምም ጦርነትም ያልሆነ ሁኔታ ብዙ እንደማይዘልቅ ያምናሉ።
1: ሰላምም ጦርነትም ባልሆነ ሁኔታ የመቀጠል ድሉ ዝቅተኛ ይመስለኛል። ለእኔ መሰረታዊ ነገሮች ይቀየራሉ ብዬ አስባለሁኝ። በተለይ ፌደራል መንግስቱ አሁን ለትግራይ የሚሰጠው በጀትም ቢቀንስም እንኳን በጀት በተወሰነ ደረጃ እንደሚንቀሳቀስ እናውቃለን። ነዳጅ እና የተለያዩ መሰረታዊ የሚባሉ እቃዎችም ደግሞ ገደብ ቢኖርም እንኳን እንደሚገቡ እናውቃለን እና ፌደራል መንግስቱ የእኔ ያቋቋምኩት እውቅና የሚሰጠው ጊዜያዊ አስተዳደሩ ነው ብሎ ካለ እና ያ ከፈረሰ በተለይ እንዳልኩ በበጀት እና በሌሎች ዋና ዋና በሚባሉ እቃዎች ላይ ያለውን ቁጥጥር በጣም የሚያሰፋው ይመስለኛል። አንድ እሱ ነው። ሁለተኛ ደግሞ እንዳልኩ በተለይ በህወሓት በኩል ይህንን አይነት እርምጃ የወሰዱት ነገሮች መለወጥ አለባቸው ከሚል እሳቤ ነው። ያ ማለት ጫና ውስጥ ናቸው፣ ራሳቸውም ግፊት ውስጥ ያደርጉታል ማድረግ ማለት አንድ እርምጃ መውሰድ ይኖርባቸዋል እና ከዛ አንጻር ወደ ችግር ውስጥ በፌደራል መንግስቱም በዛም በኩል ውስጥ ችግር ውስጥ የመግባት እድሉ ሰፊ ነው። ሌላ ነገር ችግር ያመጣል ብዬ አስባለሁ እና በራ አሁን ያለው ሁኔታ ያው ሰላምም ያልሆነ ጦርነትም ያልሆነ ሁኔታ መቀጠሉ ምናልባት ለትንሽ ጊዜ ነው እንጂ ሰስተናብል ነው ብዬ አላስብም።
0: የፖለቲካ ተንታኙና በካናዳ ካልጋሪ ዩኒቨርሲቲ የሚያስተምሩት ዶክተር ጌታቸው አሰፋ በበኩላቸው አሁን ያለው ሁኔታ እስከ መቼ ይቀጥላል የሚለው በሁኔታዎች እንደሚወሰን ይገልጻሉ።
3: አንድ ምክር ቤቱ መስከረም ነው የሚጀምረው አዲሱ ምክር ቤት፣ ሁለተኛ በመሀል ክረምት አለ። እነዚህ ሁሉ ታሳቢ አድርጎ ወራትም ሊቆይ ይችላል ብዬ አምናለሁ። ይሄ በጀት ከልክሎ የፈለገው ነገር እስቲ የሚያደርጉትን አያሉ የሚለው ከሆነ የሚሄድበት መንገድ እሱ አመታትም ሊቀጥል ይችላል። በመሀል የትግራይ ሁኔታ ገቢው ከየት ነው የሚሰበስበው? እንዴት ነው የሚሰበስበው? ከፌደራል ጋር ያለው ግንኙነት ለአንዴና ለመጨረሻ ሊቆራረጥ ነው ወይ የሚሉ ብዙ ነገሮች የሚሆኑበት እድል አለ። እኔ ግን የሚመስለኝ ያው እርምጃ ይወስዳል። የሚወስደው እርምጃ ግን ለተቀረው የኢትዮጵያ ክፍልም መልእክት በሚያስተላልፍ መልኩ ወይም ደግሞ እሱን የሚያዳክም ነገር እንዳይሆንበት መጥኖ በሳምንታት ይወስዳል ብዬ ነው የማስበው።
0: በጊዜው ላይ እርግጠኛ ባይሆኑም ዶክተር አደምም ሆነ ዶክተር ጌታቸው አንዳች ግጭት መነሳቱ አይቀሬ መሆኑን ይገምታሉ። ዶክተር አደም ፌደራል መንግስቱ ወደ ጦርነት ሳይገባ በተለይ በጀትን በመያዝ ብዙ ጫና ማሳደር እንደሚችል ያምናሉ። በአንጻሩ በትግራይ ክልል ያለው የበጀትና ሌሎች ጥያቄዎች የተወሳሰበ መሆኑን የሚያስረዱት ዶክተር አደም የመጀመሪያውን ጥይት የመተኮስ ከፍተኛው ጫና ያለው ህወሓት ጋር ነው ብለው ያምናሉ።
1: በእኔ እምነት ጦርነቱ ተጀምሯል፣ ያው ተኩስ ይጀምራል የሚለው ነው እንጂ ጦርነቱ ተጀምሯል ኦልሬዲ በእኔ ሳቤ። ግን ወደ ለየለት ተኩስ ውስጥ ይገባል የሚለው ነው። የዛም ደግሞ ባለፈውም እንዳየነው በአንድ ጊዜ የሚመጣ ሳይሆን አንዱ የሚወስደው እርምጃ ሌላኛው መልስ ሲሰጥ አድጎ አድጎ የሚጨምርና ከተወሰነ ደረጃ ላይ ከቁጥር ውጭ የሚወጣ ነው የሚሆነውና ወደ ግጭት የመግባታችን እድላችን ከአሁን ያለው ሰላምም ግጭትም ያልሆነ ሁኔታ ከመሆኑ የበለጠ የጨመረ ይመስለኛል። በህወሓት በኩል አሁን ባለው ሁኔታ መቀጠል ለነሱ ከባድ ነው። ይህን ትልቅ አሁን የወሰዱትን እርምጃ የሚወሰዱት ለዛም ይመስለኛል። በቆየን ቁጥር ጫና እየበዛብን እርስ በርሳችን እየተለያየን እንደ ትግራይም እንደ ህወሓትም እየተሰባበርን እንሄዳለን የሚል በድምድሚያ ውስጥ የደረሱ ይመስለኛል። እና ባለው ሁኔታ መቀጠል አይችሉም። ያ ማለት እነሱ አሁን ለዚህ ላሰብንበት እኛ ይሄንን ሁሉ የወሰድነው ይህን እርምጃ የወሰድነው የክልሉን ድንበር እናስመልሳለን፣ የተፈናቀሉ ሰዎችን እንመልሳለን፣ ኢኮኖሚ ፍትህ ላይ መቅረብ ያለባቸው ፍትህ እናቀርባል በሚል በመሆኑ እንግዲህ ጦርነቱ ቅዳል እንዳልኩ በእኔ እምነት ጀምሯል። ያው ቀድሞ ማን ይተኩሳል የሚለውን ህወሓት የመተኮስ እድሉ ሰፊ ነው ካለው ሁኔታ አንጻር ማለት ነው። ያንን ለመቀነስም ምናልባት የፌዴራል መንግስቱ ለውጥ ቢኖርም በጀቱንም ምኑንም ሊቀጥል ይችላል። ግን ያ ደግሞ ከህግ አንጻር ከህገ መንግስት አንጻር ከፍተኛ የሆነ ዳይለማ ውስጥ ያስገባዋል ፌዴራል መንግስቱ።
0: ዶክተር ጌታቸው ደግሞ የተለየ ሀሳብ ነው ያላቸው። ህወሓት ወታደራዊ እርምጃ ይወስዳል ብዬ አላምንም የሚሉት የፖለቲካ ተንታኙ ምክንያታቸውን እንዲህ ያብራራሉ።
4: እኔ የሆነ እርምጃ ወታደር እርምጃ ይወስዳሉ ብዬ አላምንም። ይህም ካለመፈለግ ሳይሆን ምናልባት ፕራግማቲክ ከመሆን አንጻር አይወስዱም ብዬ ነው ምናምን። ይህን የምንበት ምክንያት እንደሚታወቀው የአስመራው መንግስት እዚያው ምዕራብ ትግራይ በተመለከተ በፍጹም አሁን ትግራይ ምዕራብ ትግራይ ተመልሶ ከሱዳን ጋር ተገናኝቶ የሚለውን ሴናሪዮ የሚፈልገው ሴናሪዮ አይደለም አስመራ ነው። ስለዚህ እዚህ ላይ ምናልባት አሁንም የሁሉ ችግር ተፈጥሮ በአዲስ አበባና በአስመራ መካከል የሚያስማማቸው አቋሞት አንዱ ይሄ ይመስለኛል። ስለዚህ እስካሁንም ያለኝ እኔ መረጃዎች በፊት ራሱ ይህንን እንዳታስቡት አይነት የሚል ከአስመራ የሚነገራቸው ወታደራዊ መሪዎች እንዳሉ የትግራይ መሪዎች ማለት ነው ነው ያለኝ መረጃ። ሁለተኛ ደግሞ እንዳልኩት ከትንተናም አንጻር ወደ ሱዳን ተገናኝቶ ከአስመራ ጋር ያለው ግንኙነት ዋጋ ማሳጣት ወይም መቀነስ አይፈልግም። ስለዚህ ይህንን ደግሞ እነሱ ሻዕቢያ የፈለገውን ይበል እኛ ይህን እናደርጋለን ብለው የሚሄዱ አይመስለኝም። ለምን ፕራክቲካሊ አሁን ከአዲስ አበባም የገቡበት ችግር አለ። ችግራቸውን ለመቀነስ የሚፈልጉ ይመስለኛል። ይሄ ነው አንዱ። ሁለተኛው አሁን እንዳልኩት እስከምን ድረስ ይሄዳል የምናየው ሆኖ አስመራና አዲስ አበባ በጣም እየተቀራረቡ ነው። አሜሪካ መንግስት በኩል የሚደረጉ ጥረቶች አሉ። ይህ ቅርርብ ደግሞ አያውቁትም የህወሓት ሰዎች አያነቡትም ብዬ አላስብም።
0: ሁለቱም ተንታኞች የለየለት ጦርነት ሳይጀመር ስምምነት ላይ ሊደረስ ይችላል የሚለውን ሙሉ በሙሉ ከግምት ውጪ ባያደርጉትም የመሆን እድሉ ጠባብ ነው የሚል ግምገማ አላቸው። ዘገባው ያማኑኤል ይልቃል ነው። 35ኛው የኤርትራ ነጻነት ቀን ትናንት እሁድ ግንቦት 24 ቀን ተከብሯል። በዓሉ በተከበረበት አስመራ ከነጻነት ጀምሮ ፕሬዝደንት ሆነው የቆዩት የ80 ዓመቱ ኢሳያስ አፈወርቂ ለ23 ደቂቃዎች ያህል ንግግር አድርገዋል። በአመት ውስጥ ለጥቂት ጊዜ ብቻ ለህዝባቸው ንግግር የሚያደርጉት ኢሳያስ ምን ጉዳዮችን አነሳሱ ስንል የኤርትራ

0: ምሁራና ምስራቅ አፍሪካ ፖለቲካ ጉዳዮች ተንታኝ አብዱራማን ሰኢድ አቡ ሐሺምን አነጋግረናል።
1: አንደኛው ኢንተርናሽናል ወርልድ ኦርደር ስለ ሰነበረ ሲናገር የቆየው እሱም የአሜሪካን ፖሊሲ በመተቸት ስለ አሜሪካ ጉድለቶችና ስለ ዓለም አቀፍ ፍትሐዊነት አለመኖር እየደጋገሙ ያወራሉ። ፕሬዚደንት ኢሳያስ በአገር ውስጥ ሳይቀር ምንም አይነት ፍትሐዊነት እንደሌለ፣ የህግ በላይነት እንደሌለ ይታወቃል። ስለዚህ ኢቭን አነጋግራቸው ስለ ኢንተርናሽናል ኢንጀስቲስ ትክክልም ቢሆንም ግን ከእሳቸው ሲመጣ ተቀባይነት አይኖረውም። ምክንያቱም እሳቸው በሚቆጣጠሩት አገር ምንም አይነት የህግ በላይነት በሌለበት አገር በዓለም አቀፍ ደረጃ የህግ በላይነት የለም ተብሎ መናገር ብዙ ክሬዲቢሊቲ አይሰጥም ለማለት ነው። ሆኖም ግን ፕሬዚደንት ኢሳያስ ባደረጉት ኢንተርቪውን ንግግሮች አሜሪካን መተቸት እና ስለ ኢንተርናሽናል ኢንጀስቲስ መውራት አንድ አመል አድርገውታል ማለት ነው። ሁለተኛው ግን ዋና ሆኖ የታየኝ የቀይ ባህር የጸጥታ ጉዳይ በቀይ ባህር ሀገራት የሚታወስ የራሳቸው የኮሌክቲቭ ሴኩሪቲ ስለ ቀይ ባህር መነሳትና ማስፈጸም እንደሚችሉና እንዳለባቸው አስምረውበታል። በዚህ ላይም የውጭ አጋዥን ይሁን ሌላም እንደማያስፈልጋቸው ነው ያወሩት። ይሄ እንግዲህ አጭርም በአንድ ስቴትመንት ብቻ ቢሆንም ምንድን ነው የሚያደርገው? ሁለት መልእክት ነው የሚልከው። አንደኛው በግብፅና በሳውዲም በሌሎችም ተቀባይነት ያገኘ የቀይ ባህር የኮሌክቲቭ ሴኪሪቲ ሙሉውን እንደሚደግፉት ነው የሚያወሩት ያሉት። ሁለተኛ ደግሞ ከቀይ ባህር አጎራባች ወይም ከቀይ ባህር ወሰን ራቅ ያሉ እንደ ኢትዮጵያ የመሳሰሉት ሀገሮች እዚህ ላይ ምንም ሚና ሊኖራቸው እንደማይፈቀድና እንደማይቻል ነው መልእክቱ ማለት ነው። ይሄኛው ነበር ሁለተኛው። ሶስተኛው ደግሞ ስለ አገር ቤት ነው። ይሄ ደግሞ ብዙ ፎከስ አያደርጉበትም። በየአመቱ ውል ይገባሉ ማለት እንደዚህ እናስፈጽማለን፣ ቤቶች እንገነባለን፣ ውትድርናም ወታደሮቹ ክፍያና እንደ መብታቸው የሚጠበቅበት ሁኔታዎች። እንደምታውቀው የኤርትራ ሰራዊት ልክ በትግሉ ጊዜ እንደነበረ በነፃ ነው የሚያገለግለው። ቤተሰብ ሊያስኖር የሚችል ደሞዝ ምናምን ነገር የሚባል የለው። እንደ መደበኛ ሰራዊት የራሱ የሆነ ባጀትና ክፍያ ምናምን የሚያገኝ ሰራዊቱና ወታደር አይደለም ያለው እዛ። የእነዚህም ቁጣ ስለሚረዳቸው እሱን ቁጣውን ለማስነፈስ እንደዚህ አይነት ውለታዎች እንደዚህ እናደርጋለን እንደዚህ እናደርጋለን እያሉ ይናገራሉ። ከዛ በሚቀጥለው አመት ደግሞ አይ እንደዚህ አጋጥሞን የውጭ ሀገሮች ጣልቃ ገቢነት ወይም ደግሞ በኢንተርናሽናል ኮንስፒሬሲ የፈለግነውን የተመኘነውን ሳናሳካ አልፎብናል፣ ግን ስቲል እንደዛም ብሎ ይቀጥላል ማለት ነው። እና ምንድን ነው ልክ እንደ ተስፋ በመስጠት የህዝቡ ቁጣ የወጣቱ ቁጣ ለመገደብና ተስፋ አድርጎ ሜቢ በሚመጣው አመት ይስተካከልልኛል፣ ሁኔታዎች ይሻሉልኛል ለማለት የሚገፋፋ ሆኖ ነው የሚቀርበው። በዚህ ምክንያት አሁንም ብዙ አዲስ ነገር የተባለ ነገር የለም። እንቅፋቶች እንዳሉ ያምኑና ግን ችግር የለም እኛ የታገልነን እንቅፋቶችን ተሻግረን ለሀገሪቱ በኢንዱስትሪና ወደ ብልጽግና መንገድ ለመውሰድ ምናምን ይላሉ። እዚህ ግን አንድ ቃል ተጠቅመዋል፣ ቅሰን የምትባል ቃል። እቺ ቅሰን ደግሞ በትግርኛ ምን ማለት ነው? አንዱን ሰው ትንሽ በሆነ ነገር ስጋት ሲኖረው አይዞህ እንደማለት ነው። አይዞህ እኔ አለሁልህ፣ ምንም አትፍራ ለማለት ነው። ቅሰን ስትባል አንድ ቃል ሆና ግን ትልቅ ሚና ነው ያላት። ይህች እንግዲህ በምን ኮንቴክስት ነው ያመጣት? በሶስተኛው ካታጎሪ ሆና ግን አደናቃፊ ኃይሎች ቢኖሩም በአቅራቢያችን በዚህ ላይ የሆነ ተንታኝ ሊለው የሚችለው ኢትዮጵያ

0: ባህር ኃይል አድርገናል ምን እያሉ ምንም እንትን ማስፈራሪያ ንግግሮች ይወጣሉ። ከአዲስ አበባ እንግዲህ ከወታደራዊ ኃላፊዎች እና ከሚኒስትሮቹ ከዲፕሎማቶቹም ከጠቅላይ ሚኒስትሩም እና ለህዝቡ ምንድን ነው እያለው ያለው አትፍራ፣ በዚህ ነገር ቅሰን፣ ማለት ስጋት አይኑር፣ ዊ አር ሬዲ እና መመከት እንችላለን ለማለት ነው። እችን ቃል እዛው ላይ ያስገብተዋታል እና መልእክቷም ደግሞ ምንድነው ለኤርትራ ህዝብ በኢትዮጵያ በኩል ለሚመጣው የሆነ አይነት ጥቃት የመመከትና የማሸነፍ አቅም እንዳለው ለማሳወቅ ተብሎ እንደ መልእክት አድርጎ አስተላልፎበታል በዚህ ንግግራቸው ላይ።
1: አቡ ሀሺም፣ ከዚህ በተጨማሪ ከጽምዶ ጋር የተያዘ ከህወሀት ጋር የተያዘ ወይ ደግሞ ከብልጽግና ፓርቲ ጋር የተያዘ ወይም ወደዛ የሚያመላክት የተናገሩት ነገር አለ ወይ?
0: እዚህ ንግግራቸው ላይ ምንም የለም። እነዚህ ሶስት ካታጎሪዎች የገለጽኳቸው ናቸው። ከዛ ውጭ ምንም ያሉት ነገር የለም። ጽምዶ ኢንፋክት ከጅምሩም ኦፊሻሊ በፕሬዚዳንቱም ይሁን በሌላ ብዙ የተነገረለት ነገር አይደለም እስካሁን። ኦፍኮርስ በራሳቸው ፍቃድ እንደሚሆን እየታወቀ ነው፣ ግን የተደረገ ያለው በአክቲቪስቶች ነው።
1: እሺ፣ እንደው የመጨረሻ ጥያቄ፣ በቅርብ ጊዜ ውስጥ የሰማነው የኢሳያስ መንግስት አስተዳደር ከትራምፕ አስተዳደር ጋር መልካም ግንኙነት ይኖረዋል፣ ማዕቀቦችም ሊነሱ ይችላሉ የሚሉ ወደዚያም የሚጠቁሙ የዲፕሎማቲክ ምንጮች ነበሩ። በንግግራቸው ግን ማጋን አንስተው የትራምፕን ማስተዳደር ጥያቄ ምልክት ውስጥ የሚያስገባ ነገር ነው የተናገሩት ፕሬዚደንት ኢሳያስ። ከዚህ የምንረዳው ነገር አለ ወይስ ያው ባህሪያቸው ቀጥሏል ማለት ነው? ወይስ የተበላሸ ነገር አለ ብለን መውሰድ እንችላለን?
0: ምናልባት ይሄ የአሜሪካ ማዕቀብ የማስነሳቱ ጉዳይ አገን ኦፊሻል የተባለ ነገር የለም። በዎል ስትሪት ጆርናል እና እንደ ሬውተርስ ምናምን የሚዲያ ማዕከኖች ነበር ጉዳዩን የተነገረለት። እንደዛም ሆኖ ፕሬዚደንት ትራምፕ በቀጥታ አይተችውም። እሳቸው ያሉት ምንድን ነው? ለፕሬዚደንቱ የሚያሳስቱ ኃይላትና ግለሰቦችን እነሱን ነው የሚወቅሷቸው፣ እነሱ ናቸው እያሳሳቷቸው ያሉት ምናምን ብሎ ነው የሚያቀርቡት። እዚህ ላይ ምናልባት የቬኔዙዌላ ጉዳይ አንስቶ ተናግረዋል። ከቬኔዙዌላ ወስደው ወደ አሜሪካ እስር ቤት ያስገቡት በፕሬዚደንት ትራምፕ ኃላፊነት ነው እና እሱን ላይ ክሪቲሳይዝ አድርገዋቸዋል ሊባል ይቻላል። ትራምፕን እያሳሳቷቸው ያሉት አማካሪዎቻቸውና ሌሎች ኃይሎች እንጂ በራሳቸው ፍላጎት እንዳልሆነ ወቀሳና ወይም ደግሞ ትችት ለመግባት እንደማይፈልጉ ነው አሳይተው ያለፉት ንግግሩን።
1: ምናልባት ፕሬዚደንት ትራምፕም ቀጥተኛ ወቀሳ ትችት የሚቀበሉ አይነት ሰው አይደሉም። ያ ጥንቃቄ የታየባቸው ይመስሎታል አቡ ሀሺም በፕሬዚደንት ኢሳያስ ላይ?
0: ፕሬዚደንት ኢሳያስ ብዙ ሰው ምናልባት ያሻውን የሚል ሰው ነው ምናምን ብለው ሊገምቱት ይችላሉ። ግን በእኔ ስታዘበው ባለፉት 30 ዓመታት በጣም ጥንቁቅ ናቸው። የሚፈሯቸውን ኃይሎች በተለይ እስራኤሎች ወይም የአሜሪካን ምናምን ጠንቀቅ ብለው ነው የሚወቅሷቸው። ሲወቅሷቸውም በዚህ ምክንያት እስካሁን ስለ ፕሬዚደንት ትራምፕ ሲሉት የቆዩት ጠንቀቅ ብለዋል። እንደ ባይደን የነበረው አድሚኒስትሬሽን ለምሳሌ በጣም ይወቅሷቸው ነበር። የኤርትራ ሕዝብ ማዕቀቡ ተነስቶልናል ምናምን ብሎ ድግስ ላይ እንዳትገቡ፣ ገና ጉዳዩ ኦፊሻሊ ምንም የተባለ ነገር የለም። ይህን ለማሳሰብ ነበር የተናገሩት ሊባል ይቻላል።
2: አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። አሁን ደግሞ ወደ አጫጭር ዜናዎች አልፋለሁ። አንድ መኪና ከዝሆን ጋር ተጋጭቶ 3 ሰዎች ሞቱ። በኡጋንዳ ብሔራዊ ፓርክ ውስጥ አንድ መኪና ከዝሆን ጋር ተጋጭቶ ቢያንስ 3 ሰዎች መሞታቸውን ባለስልጣናት አስታወቁ። ፖሊስ እንዳለው በአደጋው ከሞቱት በተጨማሪ ሌሎች 4 ሰዎች ጉዳት ደርሶባቸዋል። በዲያር ኮንጎ የኢቦላ ህክምና ማዕከል ቁጣቸውን የገለጹ ሰዎችን ፖሊስ በተኩስ በተነ። በአገሪቱ ምስራቃዊ ክፍል በሚገኘው የዋንጉዋሉ የኢቦላ ህክምና ማዕከል ውስጥ በሽታው የሞቱባቸውን ቤተሰቦቻቸውን አስከሬን ለመውሰድ በመሞከር የተቆጡ ሰዎችን ለመበተን ፖሊስ ወደ ሰማይ መተኮሱን 2 የአገሪቱ ጋዜጠኞች ለቢቢሲ ገልጸዋል። በመጨረሻም አሜሪካና ኢራን እንዴት ዋሉ? አጭር ዘገባ አለን።
1: በአሜሪካና በኢራን መካከለ ሰላም ስምምነት ይፈረማል የሚል ተስፋ በስፋት በመታየቱ የነዳጅ ዋጋ በከፍተኛ ሁኔታ ቀንሷል። የኢሲያ አክሲዮን ገበያዎች ላይም ጭማሪ ታይቷል። ሰኞ ጧት በኢሲያ ገበያ ብሬንት ድፍድፍ ነዳጅ 5.5 በመቶ ቅናሽ ያሳየ ሲሆን በአሜሪካ ደግሞ የ5.8 በመቶ ቀንሶ 90.99 ዶላር ሲሸጥ ነበር። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሁለቱ አገራት መካከለ ዛሬ ስምምነት ሊደረስ

0: ይችላል ሲሉ ፍንጭ ሰጥተዋል። በህንድ ዋና ከተማ ኒው ዴልሂ ሩቢዮ ለጋዜጠኞች እንደተናገሩት ጠረጴዛ ላይ ጠንካራ የስምምነት ነጥቦች አሉ ብለዋል። ሩቢዮ አክለውም ገና በሂደት ላይ ያለ ነገር ነው። ትናንት ማታ የሆነ ጥሩ ዜና ይኖረናል ብለን አስበን ነበር። ምናልባት ይህ ጥሩ ዜና ዛሬ ሊሆን ይችላል ብለው ተስፋ ሰጥተዋል። ይህ በእንዲህ እንዳለ ከአሜሪካ ጋር የሚደረገውን የሰላም ድርድር በዋነኛነት የሚመሩት የኢራን ባለስልጣናት ኳታር ዋና ከተማ ዶሃ መግባታቸውን ሮይተርስ የዜና ወኪል ዘግቧል። የኢራን ምክር ቤት አፈ ጉባኤ መሐመድ ባጋር ጋሊባፍ እና የውጭ ጉዳይ ሚኒስትሩ አባስ አራግጂ ወደ ኳታር ያደረጉት ጉዞ የተጠበቀ እንዳልሆነ ተገልጿል። የኢራን ከፍተኛ ባለስልጣናት ከሸህ ታሚም ቢን ሐሚድ አልታህኒ ጋር ውይይት ለማድረግ ነው ዶሃ የገቡት። ውይይታቸው በዋነኛነት የሆርሙዝ ወሽመጥና የዩራኒየም ጉዳይ የሚመለከት እንደሚሆን ሮይተርስ ዘግቧል። ይህ በእንዲህ እንዳለ ከቴህራን ጋር እየተደረገ ያለውን ድርድር አጥብቀው የተከላከሉት ፕሬዚደንት ትራምፕ የተቿቸውን ዲሞክራቶችና ሪፐብሊካኖች ወቅሰዋል። ከኢራን ጋር የሚካሄደው ድርድር ስላለው አቅም ጭራሽ የማያውቁ ደደቦች ሲሉም አንቋሸዋቸዋል። በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ባሰፈሩት ጽሑፍ ፖለቲከኞቹን ትልልቅ ድሎችን የሚኮንኑ ከፋፋይ ከንቶች ብለዋቸዋል። የትራምፕ አስተዳደር በኢራን እየያዘ ያለው አቋም ዲሞክራቶችን ብቻ ሳይሆን የሪፐብሊካን የህዝብ እንደራሴዎችን ጭምር ግራ እያጋባ ነው።
1: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛ ነበር። አብራችሁን ስለቆያችሁ እናመሰግናለን። ነገ በሌሎች ዘገባዎች እንገናኛለን። ጤና ይስጥልን።

0: ዝድፋእ ዘሎ ምምሕያሽ ዝምድናታት ዝተፈላለየ ርእቶታት ይወሃበሎ ገለ ሰበስልጣን መንግስቲ ኣሜሪካ ነበር ንመዝገብ ሰብኣዊ መሰላት ኤርትራ ኩነታት መንግስቲ ኤርትራን ብምልዓል ነቲ ውሳነ ተቃውሞኦም የስምዑሉ ኣለዉ ገሊኦም ድማ እቲ ውሳነ ቁኑዕ ምዃኑ ይገልጹ ኣብ ካልኣይ እብረ ፕረዚደንት ዶናልድ ትራምፕ ዝምድና ክልተን ሃገራት ንምሕዳስ ዘኽእል ተበግሶታት ከም ዝፀንሐ ኣእንፊቱ ዝነበረ ፕረዚደንት ኢሳያስ ሕጂ ብዛዕባ ዝውሰድ ዘሎ ስጉምታት ምልዓል እገዳን ምምሕያሽ ዲፕሎማስን ዝምድናን ኣመልኪቱ ግን ዝተዛረቦ የለን እኳ ደኣ ካብቲ ዝውትር ኣንደበቱ ብዘይፍለቃናን ትሕዝቶን ንፖሊስ ኣሜሪካ ክነጥፍ እዩ ተሰሚዑ ኣሜሪካ ብመንገዲ ፀሓፊ ወፃኢ ጉዳያት ማርኮ ሩብዮ ቢላ ኣብ መንጎ ክልትኤን ሃገራት ሓድሽ ምዕራፍ ከም ዝተጀመረ ብምግላፅ ኣብ ሓባራዊ ርግኣትን ቁጠባዊ ብልፅግናን ብሓባር ንምስራሕ ዘለዋ ድሌት ገሊፀ እያ ፕረዚደንት ኢሳያስ ግን ብዛዕባ እዚ እውን ኣየላዕለን
1: ትራምፕ ምንቃፍ ንበይኑ ኣኻሊ ይኮነን እቶም ኣባራት እናርኣዩ ዘሳስዩ ዘለዉ ኸኢልካ ምሕታት እውን ኣለ ካልእ ውጉሰ ዘይብሉ እውን ንትራምፕ ክጠብሱን ከጋግዩን ህርትግ ዝብሉ ጸለውቲ ኢና ዝብሉ ከም ዘለዉ እውን ክርሳሕ ይግባአን
0: ንዘባዊ ጉዳያት ኣብ ዝምልከት ኣብ ዘለዓሉ ነጥብታት እውን ፕረዚደንት ኢሳያስ ኣፈወርቂ ንህሉ ወጥሪ ኤርትራን ኢትዮጵያን ሸፈፊል እዩ ሓሊፍዎ
1: ዓም እኳ ካብቲ ጎደበና ንብሎ ተፋሰስ ኒልን ቀርኒ ኣፍሪካን ቀይሕ ባሕርን ወሽመጥን ኣብ ናይ ሱዳንን ኢትዮጵያን ብፍሉይ ሓበሬታ ጠቒሰ ነይረ ዓለማዊ ተኣፋፍነት ናይቲ ጎደቦ ንዚ ሕጂ ኣብ ህርሙዝ ተኸሲቱ ዘሎ ቕልውላው ዝያዳ ጐሊሑ ስለ ዘሎ ክንክተሎ ዝፅናሕና ናይ ዝኾነ ዓለማዊ ይኹን ዘባዊ ሓይሊ እየ ዝብል ወገናት ጣልቃ ምትእታው ዘይብሉ ብውዕል ሃገራት ጎደቦ ዝቖመ ናይ ሓባራዊ ድሕነት ወይ ኮሌክቲቭ ሰኪሪቲ ኣልየ ወይ ሜካኒዝም እንተዘይኮይኑ ዝኾነ ካልእ መተካእታ ዘራያት ከምዘይዋፅእ ዳግም ተነፂሩ ኣሎ
0: ካብቲ 22 ደቂቕ ዝወሰደ መደርኡ ኣሳት 4 ደቂቕ ጥራዩ ብዛዕባ ዘቤታዊ ጉዳያት ተዛሪቡ ምስ ምልዓል እገዳ ኣሜሪካ ተተሓሒዙ ሓያለ መብፃዕታት ክኣቱን ፍሉይ ተስፋ ዘለዎ መደረ ኸስምዕን እዩ ዝብል ግምት እኳ እንተነበረ እንተኾነ ብዛዕባ ምልዓል እገዳ ፈፂሙ ኣይላዓሎን ኣቶ ኢሳያስ ኣብ መደርኡ ይኹን ንማዕከናት ዜና ውሽጢ ሃገር ሓሊፉ ኣብ ዝህቦ ቓለ መጠየቕ መደብ ከም ዝተሓንፀፀ እምበር እቲ ቐዲሙ ዝተሓንፀፀ መደብ ኣብ ምንታይ ከም ዝበፅሐ ክገልጽ ኣይስማዕን እዩ ብሰንበት እውን እቲ ኣቐዲሙ ዝተወጠነ ኣብ ከመይ ደረጃ በፅሑ ከም ዘሎን ኣይሓብረን እንተኾነ ኣብ ፅርግያታት ናይ መንበሪ ኣባይቲ ማይን ኤሌክትሪክን ትምህርትን ሕክምናን ዘለዉ መደባት ከም ዝተታሕዘ ብሓፂሩ ክጠቅስ ተሰሚዑ
2: መንገዲ ኣየር ባድር ሓድሽ ስሩዕ ንግዳዊ በረራታት ካብን ናብን ኣስመራ ከም ዝጀመረ ኣበሲሩ እዚ ምጅማር በረራ እዚ እቲ መንገዲ ኣየር መስመራቱ ኣብ ዘስፍሓሉ ዘሎ እዋን ዝመፀ ኮይኑ ኣብ ቀረባ እዋን ናብ ኢስታንቡልን ካይሮን ሓድሽ መስመራት ከፊት እዩ ኣብ ዓለምለኻዊ ማዕርፎ ነፈርቲ ኣስመራ ኣብ ዝተካየደ ናይ ምብሳር ስነስርዓት ላዕለወት ሰበስልጣን ክልትኤን ሃገራት መራሕቲ እቲ ትካልን ተረኪቦም ነይሮም ዋና ዳይረክተር ሲቪል ኣቪሽን ኤርትራ ኣቶ ጳውሎስ ካሕሳይ ኣብ ዘስምዕዎ ቃል እዚ መንገዲ ኣየር ባድር ካብ ፖርት ሱዳን ናብ ኣስመራ ዝጀመሮ ንግዳዊ በረራ ናብ ሃገራት ኣፍሪቃን ማእከላይ ምብራቕን ንዝጓዓዙ ገያሾ ሰፊሕን ተወሳኽን ምርጫታት ዝፈጥር ምዃኑ ገሊጹ እዚ ብሱዳናውያን ሰብሃብቲ ዝውነን ኣብ 1997 ዝጀመረ ኩባንያ ኣብዚ ቀረባ እዋናት ተበፃሕነቱ ንምስፋሕ ዓበይቲ ስጉምትታት ክወስድ ጸኒሕ እዩ እቲ ትካል ምስ ቱርኪ ዘራኸብ ሓድሽ መስመራት ምኽፋቱ መርበባት በረራታቱ ንምዕባይ መሰረት ዘንበረ ክኸውን ከሎ ቀጺሉ ድማ ናብ ግብፂ ዝግበር በረራታት ብምጅማሩ ንመገሻታት ኣብዚ ዞባን ኪኒውን ዓብዪ ምቅላል ፈጢሩ እዩ ሕጂ ድማ ኣስመራ ክፋል ናይዚ ስትራቴጂያዊ ምስፍሕፋሕ ብምዃና ምስቶም ቅድሚ ሕጂ ዝተመስረቱ መስመራት ካይሮን ቱርክን ክትተሓሓዝ እያ እቲ መንገዲ ኣየር ኣብ ናይ ፌስቡክ ገጹ ኣብ ዘስፈረው ጽሑፍ እዚ መስመር እዚ ንርክብ ክልትኤን ሃገራት ዘደንፍዕ ጥራሕ ዘይኮነ ናብ ካልእ ዓለም እውን ማዕፆታት ዘርሑ ምዃኑ ሓቢሩ እዚ መንገዲ ኣየር ንኣስመራ ምስ ኢስታንቡል ካይሮ ጁባ ኢንተበ ኣዲስ ኣበባ ጅዳን ርያድን ዝኣመሰሉ ብዙሓት ዓለምለኻውያን ማዕርፎታት ብቐጥ ታ ከራኸብ ምዃኑ ሓቢሩኣሎ እዚ በረራታት እዚ እታ ድሩት ኣህጉራዊ በረራታት ከም ዘለዋ ንትግለጽ ኤርትራ ዓብዪ ፍታሕ ክኸውን ትፅቢት ይግበር መንገዲ ኣየር ባድር ቀንዲ መደብሩ ዓለምለኻዊ ማዕርፎ ነፈርቲ ካርቱም እኳ እንተኾነ ድሕሪ ምጅማር ውግእ ሓድሕድ ሱዳን ግን ካብ ፖርት ሱዳን እናነቐለ እዩ በረራታቱ ዘካይድ ዘሎ ዝኸበርኩም ሰማዕትና ሕጂ ድማ ሓፀርቲ ዜናታት ክነግረኩም ዝምድና ኤርትራን ኢትዮጵያን ክመሓየሽ እንተኮይኑ ጉዳይ ዶ ብግዜያዊ ስምምዕ ክድቅስ ከምኡ እውን ንተጠቃምነት ወደብ ዓሰብ

0: ስምምዕ ክገብርን መንግስታዊ ትካል መፅናዕቲ ኢትዮጵያ ገሊፁ። ኢትዮጵያ ኢንስቲትዩት ጉዳያት ወፃኢ ኢትዮጵያ ሎሚ ኣብ ዘውፅኦ መግለፂ ኣብ ውሽጣዊ ጉዳያት ዘይምትእትታው ዝሕውስ ፀጥታዊ ስምምዕ ንስግረ ደባዊ ንግድን ቁጠባዊ ወፍሪ ዝገዝእ ምርድዳእ ከምኡ ውን ንኢሚግሬሽን ጥርናፈ ቤተሰብን ዝገዝእ ስምምዕ ክትግበር ኣሚሙ። ብዛዕባ ፖለቲካን መሪሕነትን ኤርትራን እውን እቲ ፅሑፍ ደቂቕትን ተናሂቡኣሎ። ሰማይ ኣሪጉ ፀንሐ ዋጋ ነዳዲ ክወርድ ጀሚሩ። ብኣሜሪካን ኢራንን ተዓፅዩ ዘለዉ መፃበቦ ሆርሙዝ ክኽፈት ብዘሎ ተስፋ እዩ እቲ ዋጋታት ዝጎድር ዘሎ። ኣብ መንጎ ዋሽንግተንን ቴሄራንን ኩናት ደው ንምባል ነቲ መፃበቦ ንምኽፋትን ክካየድ ፀንሐ ዝርርብ ኣብ ቀረባ እዋን ናብ ስምምዕ ክበፅሕ ትፅቢት ይግበር። ቁፅሪ ብለበዳ ኢቦላ ዝሞቱን ዝተለኽፉን ሰባት ይውስኽ ኣሎ። ዛጊት ኣብታ መበገሲ ናይታ ሕማም ዝኾነት ዲሞክራሲያዊ ሪፓብሊክ ኮንጎ ጥራይ 220 ሰባት ክመቱን ከለዉ ልዕሊ 900 ተለኺቦም። ኣብ ዩጋንዳ ጥራይ ቁፅሪ በቲ ሕማም ዝተለኽፉ ሰባት 7 በፂሖም ኣለዉ። ኣብዝሓለፈ ቀዳመ ሰንበት ሚኒስትራት ጥዕና ዲሞክራሲያዊ ሪፓብሊክ ኮንጎ ዩጋንዳን ደቡብ ሱዳንን ዶባቶም ንምቁፅፃር ዘኽእል ስምምዕ ብምፍራም ነቲ ሕማም ንምግታዕ ልዕሊ 300 ቢልዮን ዶላር ክሰልዑ ተረዳዲኦም ኣለዉ። ኣብ 1918 ዝተራእየ ለበዳ ኢንፍሉዌንዛ ከም ኣብነት እንተወሲድና ካብ 20 ክሳብ 50 ሚልዮን ሰባት ቀቲሉ እዩ። እዚ ሕማም እዚ ከዓ ካብ እንስሳ ናብ ሰብ ዝተመሓላለፈ ከም ዝኾነ ይግለጽ። ኢቦላ፣ ኮሮና ቫይረስ፣ ሃንታ ቫይረስን ካልኦት ተላባዕቲ ሕማማት እውን ካብ እንስሳታት እዮም ናብ ሰብ ተመሓላለፎም። ንምዃኑ እዞም ሕማማት ከመይ ኢሎም እዮም ካብ ሰብ ናብ እንስሳታት ዝመሓላለፉ ዘለዉ? ፕሮፌሰር ተመሓላለፍቲ ሕማማት ኣብ ዩኒቨርሲቲ ኖቲንግሃም ጃኔት ዳሊ፣ ላዕለዋይ ተመራማሪ ኣልዕምለኻዊ ትካል ምርምር ጥሪት በርናንድ ቤት፣ ከምኡ ውን ዶክተር ኣንድራሞይን ዝሃብዎ መብርሂ ሃብቶም ወልዲ ዮሃንስ ከምዚ ዝስዕብ ኣዋዲድዎ ኣሎ።
1: ቀተልቲ ዝበሃሉ ተላባዕቲ ሕማማት ካብ እንስሳ ተበጊሶም እዮም ናባ ናኣትዮም። እዚ ከዓ ሆስት ጃምፕ ወይ ድማ ስፒል ኦቨር ተባሂሉ እዩ ዝፅዋዕ። ልዕሊ 600 ካብቶም ንሰብ ዝቐትሉ ሕማማት ካብ እንስሳ ዝመፁ እዮም። እቶም ካብ እንስሳ ናብ ሰብ ዝመሓላለፉ ሕማማት ዚኖቲክ ዲዚዝ እዮም ዝበሃሉ። ብሰንኪ ረክሲ ዘስዕቡ ከም ቫይረስ፣ ባክቴርያ፣ ፅግዕተኛታትን ወይ ፓራሳይት ዝመፁ እዮም።
2: ባክቴርያ ሓደገኛታት ክኾኑ ይኽእሉ እዮም፣ ግን ከምቲ ቫይረስ ብቕልጡፍን ብሰፊሕን ዝላብዖ ብቐሊሉ ኣይላብዑን እዮም። እቶም ተላባዕቲ ዝበሃሉ ሕማማት መብዛሕትኡ ግዜ ምስ ለበዳ እዮም ዝተሓሓዙ።
1: ሓደ ቫይረስ ንኽነብርን ንኽላብዓን ዝቕበሎ ወይ ሆስት ዝገብሮ የድልየ እዩ። ንሰብ ከጥቅዕ እንተኮይኑ መጀመርያ ናብ ኣካላት ናይቲ ሰብ ክኣቱን ምስ ወሃዮታት ክላከብን ኣለዎ። ቫይረሳት ኣብ ኣካላቶም ፕሮቲን ኣለዎም። እዚ ከዓ ነቶም ውሃየታት ንኽጥቅዕዎም ይሕግዞም እዩ። እዚ ከዓ ልክዕ ከም ንማዕፆ ብመፍትሕ ምኽፋት ክምሰል ይከኣል። እንተኾነ እቶም ንእንስሳታት ዝለኽፉ ቫይረስ ንደቂ ሰባት ንኽለኽፉ ዝኽእሎም ውህደት ንምርካብ መብዛሕትኡ ግዜ ሓያሎ ምትዕራያት እዩ ዘድልዮም። መብዛሕትኦም ቫይረሳት ከዓ ነዚ ውህደት እዚ ኣይረኽብዎን እዮም። ሓደ ቫይረስ ንሓደ ውሃዮ ዘጥቀዓሉ ስርዓት ምስ ዝፈጥር ግን ብኣማኢት ወይ ብዓሻሓት ክራባሕ ግዜ ኣይወስደሉን እዩ። እቲ ቫይረስ ናብ ሰብ ክሓልፍ እንተኮይኑ ከዓ እቲ ሰብ ምስቲ ነቲ ቫይረስ ኣዕቂቡ ዘሎ እንስሳ ቀጥታ ወይ ጥቡቕ ርክብ ክህልዎ ኣለዎ።
3: እዞም ረክስታት ሓደ ጥዑይ ውልቀ ሰብ ካብቶም ዝተለኸፉ እንስሳታት ብፈሳሲ ብስጋ ወይ እውን ካብ ዝተለኸፉ እንስሳታት ዝመፅእ ሰገራ ከይተረፈ ብቐጥታ ምስ ዝረኸቡ እዮም ዝፍጠሩ።
1: ሰብን እንስሳታትን ስለ ዝተረኸቡ ሕማም ካብ እንስሳ ናብ ሰብ ክሓልፍ ዘሎ ትኽእሎ ኣዝዩ ጸቢብ እዩ።
3: ኣብ ብዙሕ ኣጋጣምታት ምኽንያቱ እቶም ቫይረሳት መፂኦም ቀልጢፎም ስለ ዝሞቱ ብሓቂ ኣይነስተብህልን። ኣብ ገለ ኣጋጣምታት ግን ገለ ካብዞም ተላባዕቲ ብዙሕ ዕንወት እዮም ዘስዕቡ።
1: ሓደ ካብቲ ካብ እንስሳ ናብ ሰብ ዝመሓላለፉ ሕማማት ዝበዝሕሉ ዘለዉ ምኽንያት ሰብን እንስሳታትን ካብቲ ቅድሚ ሕጂ ዝነበረ ዝያዳ ተቐራሪቦም ስለ ዘለዉ እዩ። ገለ ካብተን ቀንዲ ናብ ሰብ ሕማም ዘመሓላልፋ ኣናፁን መንክዓትን እየን። እዚአን ከዓ ኣብ ከተማታት ብብዝሒ ይርከባ እየን። ኣብ ከተማታት ከዓ ብተዛማድ ክንሪኦን ከለና ካብ ቁፅሪ እንስሳታት ቁፅሪ ህዝቢ ይበዝሕ። ኣብዚ እዋን 45,000 ካብ ህዝቢ ዓለም ኣብ ከተማታት እዩ ዝነብር ዘሎ። ስለዚ እዚ እንበልዖ እውን ኣካል ናይቲ ፀገም ክኸውን ይኽእል እዩ። ምክንያቱ ጠለብ ስጋ ብደረጃ ዓለም ይውስኽ እዩ ዘሎ።
4: ኣብዝሓለፈ 20 ዓመታት ሓያለ ካብዞም ልዑል ሳዕብን ዘለዎም ረክሲ ዘስዕቡ ቫይረሳት ብክታበት ክትከላኸሎም ዝኽእሉ ሕማማት ኮይኖም ኣለዉ። ግዘ እናሓለፈ ምስ ከደ እዚኦም ብክታበት ንክዕገዱ ዝያደ ዕድላት ክንርኢ ኢና፣ ግን ገና ብዙሕ ስራሕ ይተሪፉ ዘሎ።
1: ሓደ ካብኡ ከዓ ንሓደ ሕማም ኤክስ ዝተባሃለ ንምክልኻል ዝግበር ዘሎ ፃዕሪ እዩ። እዚ ንሓደ ብሕጂን ደቂ ሰባት ከጥቅዕን ለበዳ ክኸትልን ዝኽእል ሕማም ዝተዋሃቦ ስም እዩ። ተመራመርቲ ኸዓ እዚ ለብዒ ካብ እንስሳታት ክመፅእ ከም ዝኽእል እዮም ዝግምቱ።
2: ስለዚ ኣካል ናይቲ ንዕኡ ናይ